እዚ ዳይ ኤርትራውያን እዩ ዳይ ኤርትራውያን ኩሉ ግዜ ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 11 ብቋንቋ ትግርኛ ዝመሓላለፍ ካብ ከተማ ሽቶትጋርት እዩ

0: ቅርዓት ኩል ዜጋ ብዝብል ጭርሖ በአባላት 38 ዙሪያ ሀገራ አገልግሎት ተዳለው ብሉጽ ወታደራዊ ሰልፊ ከመኡነቲ ዕለት ዘንጸባረቅ ጣዕሚ ዜማታት ትልሂታት ግጥምታት ድራማን ካልእ ስነ ጥበባዊ ዕዮን ቀሪቡ ኣዛዝ ማእከል ስልጠና ሀገራዊ አገልግሎት ኮሎኔል ደበሳይ ግዴ ኣብ ዝሃቦ ቃል ዓመት መፀ በዓል ናፅነትና ከነብዕልን ከለና ሕድሪ ናይቶም ምእንቲ ዝሃገር ዝተበጀው ጀጋኑ ተቐቢልና መብፃዓና እንሐድሰሉ ኣጋጣሚ ምዃኑ ምግላፅ ሃገርና ናፅነታን ልኡላውነታን ተኸቢሩ ንኽትነብር ካብ ዝኾነ ተፃባኢ ክንከላኸለላ ከነልምዓን ክንሃንፃን ክንፅዕር ከም ዝግባእ ከዓ ኣገንዚቡ ኮሎኔል ደበሳይ ኣብ መወዳእታ መንእሰያት ተረከብቲ ሕድሪ ሰማእታት ስለ ዝኾኑ ናፅነት ንምምፃእን ንምዕቃብን ዝተረእየ ተኣምር ኣብ ኩሉ መዳያት ንምድጋም ዛዕለት እተሰክሞም ሓደራ ከቢድ ስለ ዝኾነ ብልዑል ንቕሓት ብግብሪ ክስራሓሉ ኣዘኻኺሩ ብኻልእ መዳይ ስፖርተኛታትና ኸ እንታይ ይብሉ በዓል ናትናኤል ቢንያም ኣማኒኤል ዘለዎ ነዛ ናፅነት ገለ ክንሽልማ ኣለና ዝብል ናቶም እውን ፍልይ ዝበለ ተኣምር ሰሪሖም እዮም ኤርትራዊ ክገብር ንክገብር ዝደልዮ ንክገብር ዓቕሚ ከም ዘለዎ ዘርኢ ስራሓት ወይ ትንቢታት እዩ ናይ ሓቂ ድገርም ኤርትራዊ ተቐዳዳማይ ክለብ ሞቪስታር ናትናኤል ተስፋፅን ብቐዳም ኣብ ራብዓይ መድረኽ ጆርጅ ድንከርክ ቀዳማይ ብምእታው ተዓዊቱ ናትናኤል ኣብ ድሮ በዓል ናፅነት ኤርትራ 23 ጉበት መበል 28 ዓመቱ ልደቱ እውን እዩ ኣብ ፈረንሳዊ ዝካየድ ዘሎ ቅድም ንኩሎም መወዳድርቱ ብምርታዕ እዩ ድርብ ዓወት ፀንቢሉ ናትናኤል ነዚ 672 ኪሎ ሜትር ዝሸፈነ ውድድር ብ4 ሰዓትን 19 ካልእትን ይዛዚሞ ነቲ ካልኣይ ኮይኑ ድሕሪ ዝተዓወተ ኣባል ደካትሎምስታውን ደውልፍ ድማ ብ3 ካልእት ፈልዩ ኣት እዩ ናትናኤል ኣብ ብጫ ማልያ ካብ መራሒ ላውረንስ ፒትያ 7 ካልእት ጥራይ ድሒሩ ካልኣይ ኣሎ ኣብ ናይ ሹካ ማልያውን ሓምሻይ ደረጃ ሒዙ ይርከብ እዚ ውድድር ሎሚ 24 ጉንበት ሓምሻይ መዛዝም መድረክ ክሳላሰልዩ ሕጁ ክሳላሲሉ ናትናኤል ፅቡቅ ዕድል ንምንየሉ ብሓቂ ብትምኒትን ብፍናን ዝስራሕ ኩሉ ነገር ህዝቢ ዘለዎ ህዝቢ ዝተሳተፎ ኩነታት እንተ ደኣ እኸይድ ኣሎ ኩሉ ግዜ ዕዉት ምዃኑ ከ እፍለጥ በዚ ከዓ ዓወትና ሓፋሽ እንዳበልና ካብ መጀመርያ ስጋዕ መጨረሻ ንኸዶ ጉዕዞ ደርእየካ ሓራይ ሓበሬታ ኣለኒ ክቡራት ተኸታተልቲ መደብ
1: መጀመርያ ዮሃና

ናብቲ ሓበሬታይ ካኣት መርድእ ኣቶ ገብሪ ህወት ይስቅ ብሞት ነፍቅሮ ዘፍቅሮ ክቡር በዓል ቤተይ ኣቶ ገብሪ ህወት ይስቅ መሪር ሓዘን እናተሰማዓኒ ብዝሓደሩ ሕማም ኣብ መካነማት ሆስፒታል ሕቁፍ ስድራ ቤቱን ክእለ ድሕሪ ምፅናሕ ብዕለት 23/5/26 ብሰላም ከም ዝዓረፈ እንዳሓበርና ስነ ስርዓት መፋኑኡን ፀሎተ ፍትሓትን ዝካየደሉ ቦታ ሎሚ መዓልቲ ማለት እዩ ንሰንበት 31/5/26 ልክዕ ሰዓት 1:40 ድሕሪ ቀትሪ ኣብ ስቴፋኖስ ጌማይንድ ኦቨር ዚግላይ ቡርክሃርት ስትራሰ 75/7/374 ሽቶትጋርት ባስትጋንሽታት ምዃኑ ንሕብር በዓልቲ ቤቱ ወይዘሮ ኤደን ገብረ መስቀል ምስ ስድራ ቤት ታድራሻ ደግማ ሎም መዓልቲ ማለት እዩ ሰዓት 1:40 ኣብ ስቴፋኖስ ጌማይንደ ኦቨር ዚግላይ ቦርክሃርት ስትራሰ 75/7/374 ናይ ምፍናው ፈነዌ ጸሎት ክግበር እዩ በዓልቲ ቤት ወይዘሮ ኤደን ገብረ መስቀል ምስ ሙላኣት ስድራ ቤት

ኣራይታ ሓበሬታ መርድእ ናይ ሓውና ኣቶ ገብሪ ህይወት ይስሓቅ እያ። ብሞት ዘፍቅሮ በዓል ቤተይ ኣቶ ገብሪ ህይወት ይስሓቅ መሪር ሓዘን እንዳተሰማዓኒ ብዝሓደሮ ሕማም ኣብ መካና ህይወት ሆስፒታል ሕቁፍ ስድራ ቤቱን ክእለ ድሕሪ ምፅናሕ ብዕለት 23 ወርሓ 26 ከም ዝዓረፈ እናሓበርና ስነስርዓት መፋነዊ ፀሎት ፍትሓትን ዝካየደሉ ቦታ ዕለትን ሎሚ ሰንበት ሰዓት 11 ፈረቓን ሎሚ ሰንበት 31 ወርሓ 5 26 ልክዕ ሰዓት 1 ፈረቓን ኣብ ስቴፋኖስ ግማይ ንደ ኦበር ዚግላይ ቡርካርት ስትራሰ 75 7 37 4 ሽቱትጋርት ባትካንሽታት እዩ። ስቴፋኖስ ግማይ ንደ ኩሉ ግዜ ፍሉጥ ኦበር ዚግላይ እታ ሪፈረንደም ዝገበርነላ ገዛ ምዃና ምሕባሩና ድላ ይመስለኒ። ሓራይ ክቡራት ተኸታተልቲ መደብና

0: ቀጺል ዝቀርብ ካላይ
1: በሐቂ ህዝብና ሃያል ጽንዓቱ በሐደ ልቢ በሐደ ስምሪ አብ ኩሉ አብ ጸገማት አብ ሽግራት በሐባር ተጓዒዙ ንሁሉ አስተማቂሩ ጥዑሙን ሕሱሙን አስተማቂሩ እዩ ነዚ ኩሉ በፂሕዎ እንኳዕ ኣሓጐሰካ እንኳዕ ኣብ ዝብቃዓካ ህዝብና ዮሃና ነዚ ኩሉ መረረታት ምናልባት ንዓመታ ከዓ ኣብ ዝበለፀ ዝላ ኣብ ዝበለፀ ሃፋ ናይ ሃገር መንነት እነዝተማቕረሉ እዋን ክኾነላ ከዓ በዚ ኣጋጣሚ ዮሃናይ የመሓላልፍ። ክቡራት ተኸታተልቲ መደብና ናይ ሎሚ ረፍዲ ምሳኹም ዘርፈድኩ ሚካኤል ወልዳየ ብሩኽ ሰንበት ይግበረልና። ብሩኽ ሰንበት። ሰማእታትና ብክብሪ እዘከሩ ዓወት ናሓፋሽ
2: هب الشعب الإسرائيلي إكمال هذا الإنجاز بالتصدي في جبهة أخرى.